ተማህሮ ዘባታ ሰሚናውን ዶባንቀ ባህሪ ዶብ ጋሽ ባርካን አንሰባ ቀዲሞን ጎም ዘወሮ ድስፈለጥ ኮይኑ አብሳዋ ማዓተ ትምርት 25 26ና 13 ክፍለ አካዳሚያ ትምርት ኸምኡን ጎቦታ ድራም ፖለቲካውን ዝልጠናታን ዘቀሰሙ አባላት መበልሳል ሳንሾሞን ድንዝረ ሀገራ አግሎት ብ11 ሓምለ ከም ተመረቁ ዝዝከር እዩ ብደረጃ ዞባ ማእኸል ድማ 34.4 ሚእታዊ ተማህሮ ናይ ዲግሪን ዲፕሎማዊ ውፅኢት ከም ዝረኸቡ ይፍለጥ። ክቡራት ተኸታተልቲ መደብና ናይ ሎሚ ሰሙናዊ ዜናና ኣብዚ ወዲእና ኣለና። ምናልባት ነዚ ናይ ሎሚ ረፍዲ መደባት ሒዘልኩም ዘለኹ ፍልይ ዝበለ ነዛ መዲና ምውላዕ ሃገራውነት ምውላዕ ኤርትራውነት ዝኾነት ከተማ ሳዋ ንዓ ዝምልከት ምስኣ ዝተተሓሓዘ መደባት የሒዘሎም ረፍዲ ከርፍድ ምሳኹም ክቡራት ተኸታተልቲ መደብና እሞ ነታ ዘይትምኖ ሰሚዕኻያ ኩሉ ግዜ ደጋጊምና ንሰምዓ ጣዕሚ ዜባ ናብኣ ካልፎኩም እየ።

ኣራይ ንገጽላይና ከም ዝበሉ ኣይርሳዕን ልክዕ ከምቲ ኣቦይ ገብረ ሚካኤል ኣቦይ ሓጎስ ገብረ ሚካኤል ዝበልዎን ዝተነበይዎን ድማ ብድሕሪኡ ሳዋ ቦታ ትምህርትን ፍልጠትን ኮይና ትቕፅል ኣላ ከምቲዞም ክቡር ኣቦና ዝበልዎ ኣሰራርሓ ሳዋ ብሓንቲ ወንጭፍ ክልተ ዑፍ እዩ ተውሎ ኮይና ተዓይ ወታደራዊ ትምህርትን ኣካዳሚ ብሓዳ ጣሜራ እተምህር ሃገራዊት ዩኒቨርሲቲ እያ ብሩህ መጻእን ራእይን ዕላማን ባህልን ስነ ምግባር ዘለዎም ንቕሓትን ውፍያትን መንስያት ኣብዛ ቦታ እዮም ዝሰርሑ ፈተውቲ ታሪኮምን ብልሓተኛታትን ፃዕረኛታትን ብሓፈሻ ከዓ ብኩሉንትንኦም ጥዑያትን ሕቡናትን መንእሰያት ካብ ካልእ ዘይኮነስ ምንጮም ካብታ ሃገር መንእሰያትን ዝኾነት ሳዋ እዩ ተረጋጊጡ ሳዋ ሓቀኛ ሰባት ተፍሪ ንዝነቐፀ ልብን ንዝገበጠ መሓውርን እተቕንዕ ቦታ እያ ቤት ፅርበት ሰብነት ኣእምሮን እያ ብዓብኡ ሰፈር ጀግንነት ኤርትራውያን ወለዶታት እያ ሳዋ ቆራፅነትን ተፀዋርነትን ትብዓትን ፅንዓትን ሓበንን ኩርዓትን ካብ ሳዋ እትመሃሮም ቃል ብሉፅነት እዮም ብሓፂሩ ሳዋ ደንበ ምትእኻብ ኤርትራውያን መንእሰያት እያ ሓድሕድ ፍልጠትን ተመክሮን ባህልን ስነ ምግባርን ዝቆስሙላ ዓባይ ደንበ ዛቕርዓት ምምኽኻር ኤርትራውያን ወለዶታት ዝኾነት ቦታ ከም ንህቢ ኣብኣ ዓጒጎም ብዛዕባ ህዝቦምን ሃገሮምን ብዓቢኡ ብዛዕባ ነብሶምን ሕብረተሰቦምን ይዝትዩ ይዓዩ ከምዚ ብምዃን እዩ ድማ ሒደት ሰብ ጎደና ጎደበና ንትርኢት ደቂ ሳዋ ዘይብርሆም ብፍላይቶም ብሓድነትና ከም መንፀሮሮ ሕማም መርዘን ዝሕዞም ገና ሳዋ ግን ከም ዕርዲ ሓፂን መሊሳ ንሳን ደቃን ተሪራ ሰዊዳን ትርከብ ነዚ መግለፂ ዝድርዕ ኣብ በርቃዊ መጥቃዕቲ ስርሒት ፈንቅል ብዛዕባ ሓድነት ኣመልኪቶም ሓርበኛ ኣቦና ሮሞዳን መሓመድ ኖር ዝበልዎ ወርቃዊ ቓል እውን እኹል ይመስለኒ ውሽጣዊ ሓድነትካ ምስ ሐየልካ ኢኻ ትሕይል ንፀላኢ እትስዕር ኣብ መወዳእቱ ድማ እቲ ዓወት ዘይተርፍ እዩ ብትኽክል ህዝብን መንእሰይን ኤርትራ በዛፈትሊ እዚኣ ስለ ዝኸይድ እዩ ሚዛኑ ክኸብድ ስለ ዝኽኣለ ኣብዚ ቀረባ እዋናት ነዚ ሓድሽ ወለዶ ክብርታት ኣቦታት ኣፅኒዑን ወሪሱን ቅያ ክፍፅም ዝረኣየ ጠቕላል ሓቓ ስታፍ ሓይልታት ምክልኻር ኤርትራ ጀነራል ፊሊጶስ ወልዲ ዮሃንስ ዋርሳይ ኣብ ከቢድ ከቢዱ ከም ዝበለ እውን ኣይርሳዕን ዋርሳይ ኣብ ከቢድ ከቢዱ ከም ዝበለ እውን ኣይርሳዕንን መግለፂ መንእሰያት ኤርትራ እዚ እዩ ጀነራል ስፍሓት ፍሬም ሓደ ግዜ እቲ መንገዲ እናተዘረ ክኸይድ እንከሎ እቶም ፅኑዓት እዮም ዝወፅዎ ክብል ተዛሪቡ ነይሩ ብልክዕ መንእሰይ ኤርትራ ነቲ ቐፃሊ ዝገጥሞ ዘይተኣደነ ተፃብኦታት ገናዞን ከደምቶምን ብኻልእ ብልሓት ዘይኮነስ ሳላቲ ነቕ ዘይብል ፅንዓት እዩ ሰጊርዎ ኣብ ጎድኑ ደው ዝበለ እንኳሓው እንተነይሩ እቲ ኣብ ሰውራ ዝሃነፆ ኣብ ሳዋ ከዓ ዝኾስኮሶ መትከል ፅንዓቱ እዩ እዚ መትከል እምነት እዚ ድማ እዩ ንህላውዑን ራህዋ መፃኢኡ ናውሒሱ መንእሰይ ኤርትራ ብሳዋ ዝመላለስ ስለ ዝፋቐር እዩ ኣብኡ ኮይኑ ርእሰ ምርኮሳን ሃገራዊ እምነትን ድማ ይመሃር ካብኡ ወፃኢ ድማ ብዘጥርዮ ንቕሓትን ፍልጠትን ኣብ ውሽጥን ወፃእን ኮይኑ ብዛዕባ ሃገሩን ህዝቡን ይሓስብ ይዋሳእ ይልምን የልምዕን ይከላኸልን እዚ ተግባር እዚ ድማ ካብ ሳዋ ቋፂርዎ ዝመፅእ ስንቂ እዩ ንነዊሕ እዋን ድማ የሳልዮ እቲ መስመር ፍቕሪ እውን ዘየቋርፅ ኣይኮነን ኣብ 1994 ብቐዳማይ ዙርያ ኣቢሉ ኣብዛ ወርሒ እዚኣ ኣሃዱ ኢሉ ዝፈፀመ ወፍሪ ፍልጠት ንቕሓት መንእሰያት ኤርትራ እንሆ ሎሚ ንመበል 38 ዙርያ ዓውዲ ምህርቱ ክሓፍስ በቂዑስ ሳላ ዝፀጋዚ ድማ ህዝብን መሪሕነትን ኤርትራ ከቢሩ ይርከብ እዚ ፀጋዚ ብህዝቢ ዝተረኽበ እዚ ፀጋዚ ብወዝቢ ዝተረኽበ ኣይኮነ ነቕሬታ ክቡር ዋጋ ተኸፊልዎ እዩ ነዚ ስለ ዝፈልጥ እዩ ድማ ሸባብ ናይዚ ሃገር መመሊሱ
اب قرعات حادنات زد مقدلو سلزخون هايو حجون ازي اذا حالف سومون مستولو الكرامات تسن يوم من سيات ارترا كاب شدشتو زباتات نساوا نبان بالسالسان شعبتن زوريا اسا خصاتفو دوغو يدلو هاري كورات خاتاتل تمدبنا زي كنتات كمزي نريد دلنا هانو ساوا بحكي عبتي دس زبل كنتات كمزالا كنتقلص مدلي هاري قتيلين عبتا تعمزي محمل لايه

ሓራ ክቡራት ተኸታተልቲ መደብና ኣነ እውን ንእሽቶ ንሳዋ ዝምልከት ሓንቲ ዘቕረብኩ ኣላ ንዓ ሕጂ ከምበልኩም እየ ሬታ መድሕን ህዝብና ንሳወታ ዓባይ ደንበ ገዛ መንደላይ ወረሰ መንፈሲ ከኣሎ ከይተበትከ ማእከን ህንፀት ዝተወልደ ንያትን ንሒን ዘጉላዕልዐ ህድሞ ሓድነት ሽዱሽተ ዓንዲ ትቻዓት ተሰርወ ገዛ ህዝቢ መተካእታ ንሳሕል ወራሲ ቁራዕ ማዕርነት መጠጠቂ ሃገራውነት ወመኮስኮሲ ሳዋዊ ዓባይ ትልሚ ሕልሚ ዝገበረ ጋህዲ ዘድሓነት ካብ ዓማፂ ዓምፃፂ ካብ ተሃፉፍ ዝብኢ የኣኽለኒ ዘይብል ገባቲ ንስኽወ ሃገር ኣድሒንኪ እንቋዕ ወተሃነፅኪ ተደኮንኪ እንታይ ምኾነ ዚ ህዝቢ መን መድሓኖ ካብ ወራሪ ሳዋ ሳዋ ሳዋ ዝብልዋ ድግድግ ይትዕጥቂ ኤርትራ ብዘይካቲ ዓብ ሓለዋ ካልእ እውን ሕድር ኣለዋ ወለዶ ጠርኒፋ ኣኪባ ወዲባ የዕጢቓ ሳይንስን ቴክኖሎጂን እውን ኣለዋ ጎባልል መሃንድሳት እንዳፍርያ ንዳግመ ህንፃ ተወፍያ ሓካይም ዶክተራት ዕንጋሎ ንጥዕና ክኢላታት ሕርሻ ጥሪት ዘራእትና ፅላት ብፅላት እወ ሳዋ ኣማእዚና ኣርጊኣታ ኤርትራና ንሳወ እዛ ሳዋና ተባህርር ፀላእቲ ብሽማ ፈተውቲ ተዕስል ነብሳ ኮይና ጎረቤት እውን ብዓቕማ ኣቢዳ ብዘይካ ህዝባ ሓበንያ ንቐርና ኣፍሪቃ ሳዋ ወሳዋ ሰማዕታትና ዘለዓለም ይዘከሩ ዓወትና ሓፋሽ ሓራይ ክቡራት ተኸታተልቲ መደብና ቀፃሊ ደሎ መደብ

0: ክቡራት ተኸታተልቲ መደብና ሕጁን ካብ ሳዋ ሂወፃና ንሳዋ ዝምልከት እዚ ዝሓለፈ ሰሙን ብምሉእ ዳርጋ ስጋዕ ዓርቢ ናይ መጨረሻ ማለት እዩ ኣብ ሙሉእ ሃገር ክግበር ዝቐነ ከም ሓንቲ ከም ኣብነት ካብ ቤት ትምህርቲ ሰማዕታት ዝተገብረ ምስ ወለዲ ፈተውቲ ኩሎም ኮሚቴ ወለዲ ነቶም መንእሰያት ከፋኑ ከለዉ ዝግበር ዝነበረ ካብ ቃል ወለዲ መምሃራን ኮሚቴ ወለዲ ካብኦም ከነስማዓኩም
1: ከመይ ገይሩ ከም ዝኣፋኖ ኩሉ ሰብ ይፈልጥ እዩ።
2: ሰለስተ ነገራት ተን 12 ክፍሊ ክዛዝመን ይኸይዳሎ ጉቡእ ስለዝኾነ ኸ ሃገራዊ ጉቡእ ክገብር ይኸይዳሎ ሕድሪ ስለዝኾነ ሕድሪ ሰማእታት ክቕበል ከዓ ኸይዳሎ
3: 38 ዙር ብክብሪ ኣፋኒናዮም ብክብሪ ድማኒ ዓወት ሒዞም ከዓ መፅኦምና
2: ክዕወቱ ምዃኖም ኢና ንፈልጥ። ሞራሎም ከዓ ላዕሊ እዩ። ጉቡኦም ምዃኑ ፈልጡ እዮም። ሕድሪ ምዃኖም ፈልጡ እዮም።
3: ብጣዕሚ ሞራል ዘለዎም ኒሕ ዘለዎም
1: ኣብ ሰዋ ዘሎ ማይ ግን መበቆሉ ብኣፍሪካ ደረጃ ዘይኮነ ብዓለም ደረጃ ተወዳዳሪ ዘብሉ ማይ ኣብ ሰዋ እዩ።
2: ኣብ ሰዋ ግን ኣብተን 9 ብሄራት ካብ 6 ዞባታት ዝመፁ ኣሕዋት እዩ ዝራኸብ ዘሎ። ዓባይ ስድራ ናብታ ገፋሕ ስድራ ይኣትሎ
3: ኣጆኽን ክንምለስ ኢና እንዳበሉ እዮም ተፋንዮም።
2: ሕጂ ዘላ ሓፍተይ ከዓ ኣብ 39 ዙር ማእስ ተወሊዳሳ 2000 ተወለደት እውን ተፋን ሪአየ ኣብዚ ሕጂ
3: ብጣዕሚ ሞራል ጌርና ደስ ኢልና ተሓቢልና ከዓ
2: ዓባይ መዲና ኤርትራዊት 6 ብሄራት 6 ዞባት 9 ብሄራት ዝሓዘት ሓንቲ ኤርትራ ዓባይ መዲና ኢሎም ገለፅክዋ።
1: ናይ ዝሓለፈ ዓመት ካብ 2.2 ጀሚርካ ክሳብ 4 ዳርጋ 225 ኣካባቢ ዝኾኑ ተኣዊቶም ከም ዝመፁ
2: ኣጆኹም ኣጆና ኣብዘ ዘለናዮ ተወለደ ዘበለ ከዓ ንኤርትራ

ራይ ክቡራት ተኸታተልቲ መደብና ነዚ ናይ ሎሚ ክልተ ነሐሴ 2016 መደብ ዘቕረብልኩም ኣነ ሚካኤል ወልዳየ። ኦኬ ኣብ ዝመፅእ ባህላ ኣጋጣሚ ስጋዕ ንራኸብ ብሩኽ ሰንበት ብሩኽ ረፍዲ ይግበረልና። ክቡራት ተኸታተልቲ መደብና ነቶም ጌያሾ ጌሽኩም ብሰላም ተመለሱና ርሑስ ጉዕዞ ሰላም ዘለዎ ክራማት ጠል ዘለዎ ክራማት ከዓ ንኩሉ ይምነ። ክቡራት ተኸታተልቲ መደብና ሓራይ ናብታ ሳይ ካሓልፍ ብኣኸን ወዲ ኢና ማለት እዩ።